ዛራቴ ስጋዬን ጨርሰው አስቀረኝ ባትንቲ አመጨም አልወልደው ሀሳብ ሸክሜ አመጨም አልወልደው ሀሳብ ሸክሜ መልክ የላወጠው ከሰበረግ